ሰው ይስማተና እጪ ዲቆሶን ሲምቡትጂ ትንቱ ወጀርጂ ነው ለይቲ ዲጋውና ትስቲሞን ከሰንቆበኝ እንደ እንደ ያለ

ሲያለቅሱ በወልድህም ሀያት ቢኮሪ ነው አብነብይብ የኮ ዋይ ኤሽፒ ሚኒኮ ማስ የአንድ ያለ ዮሱፍ ሞሽ ሳይሆን ኢኮኖሚ ብ ቺ ራሶ የሚጨይ ምናኔ